0: እናማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ነሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ adesso è nell'ora della nostra morte amen
0: sagane mollash mariam hoy salam lanchun egziavier kanchi ga nau kesetoch ullu yetabarakshne shewar shimfre yesus etabarake nau
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: sagane mollash mariam hoy salam lanchun egziavier kanchi ga nau ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ነሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ adesso nell'ora della nostra morte amen
0: sagane mollash mariam hoy salam lanchiun egziavier kanchi ga nau kesetoch ullu yetabarakshne shewad shimfre yesus etabarake nau
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: sagane mollash mariam hoy salam lanchiun egziavier kanchi ga nau ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ adesso è nell'ora della nostra morte amen
0: sagane mollash mariam hoy salam lanchiun egziavier kanchi ga nau kesetoch ullu yetabarakshne shewad shimfre yesus etabarake nau
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: sagane mollash mariam hoy salam lanchiun egziavier kanchi ga nau kesetoch ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ adesso è nell'ora della nostra morte amen
0: sagane mollash mariam hoy salam lanchiun egziavier kanchi ga nau kesetoch ullu yetabarakshe nesh yewadshim fre yesus etabarake nau
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen